ጊዜው ካፊያ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለና ተሎ ምንም ሳን በሆን ሚስትሩን ባይገባኝ ወዋ አባቴን ባውጥቶ አልቀሰው መከረኝ።